አድማጮቻችን እንኳን ለሳምንቱ ቅዳሜ አደረሳችሁ ይያልኩኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ ፕሮግራም ነው አዘጋጅ ወርቁ አያሌው ነኝ እንደምን ከረማችሁ ሳምንታችሁስ እንዴት ነበር እንግዲህ አሁን ከ7 ሰዓት ጀምሮ እስከ 9 ሰዓት ማለት ከ7 ፒኤም እስከ 9 ፒኤም ድረስ የዛሬው ዝግጅት ይቀጥላል ማለት ነው ዛሬ እንግዲህ ያለውን ዝግጅት በቅደም ተከተል ላስተዋውቃችሁ እወዳለሁ በመጀመሪያ አንድ ሙዚቃ አሰማለሁኝ ከሙዚቃ በኋላ በአገራችን ተጨባጭ ሁኔታ ላይ ማለትም የራሴ የሆነ አስተያየት ነው ያሉትን ቀጥታ ነገሮች በተለይ 4 ነጥቦችን በኢትዮጵያ ውስጥ የተካሄደው ጦርነት እና የሰሞኑ ጦርነት በሚመለከት የአብይ ሽምሽረትና የተደብቆ የመንግስት መመስረት እንዲሁም ደግሞ በአማራ ክልል የተደረገውን አስደናቂ ግስግሳ ወደ 4 ኪሎ የአብይ መንግስት ወይንም ወታደር እንበል ወደ እስከ መቀሌ ድረስ መድረሱና እዛ ገብቶ ያሉትን ሁኔታዎችን ባለን አንዳንድ ኢንፎርሜሽን ምክንያት ይህን ልናብራራላችሁ ላለን በአራተኛ ደረጃ ደግሞ እንደምታዩት በአገራችን ያለውን በሰሜኑ በኩል በኤርትራና በኢትዮጵያ በብልጽግና ጠብቅ አስቃሽነት ሊደረግን ጥግ የደረሰው ጦርነት ምናልባትም አሁን ሊሆን ይችላል እነኝሮችን የራሴን ሐሳብ ጀባ እላቸዋለሁ ከኔ ጋር ሆኖ ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ስልክ ወይንም መደወል ከፈለጋችሁ ሐሳብ ለመስጠት ከፈለጋችሁ አስተያየት ለመስጠት ከፈለጋችሁ 604-600-4657 ደውሉልኝ ይሄንን ካሰማን በኋላ ልክ ወደ 48 ጉዳይ ሲሆንም 745 አፍሪካ ማማ በሚል ሙዚቃዎችን እናሰማለን 8 o'clock ላይ ሲሆን ደግሞ ቀጥታ በከተማችን ያሉትን አንዳንድ ኢንፎርሜሽኖች ወይንም ማስተዋወቂያዎች ካሉ ያንን ጀባ እንላለን ኮሚኒቲያችንን የሚጠቀመውን ነገር ከዛ በሻገር እስከ 9 ድረስ ደግሞ አስናኝ ሙዚቃና በመሃል አንዳንድ ነገሮችን ቀልዶችን ጣል እያረግን እስከ 9 ድረስ አብረን እንሆናለን ከኔ ጋር አሁኑ ሐሳብ ካላችሁ በተለይ ጥሩ ሙዚቃዎችን መርጫለሁ ቅዳሜ መዝናኛ ጊዜ ነው ብዙ ጊዜ አይደለም እንዴ አው ከሰኞ እስከ አርብ ሰርተን ቅዳሜ መዝናና አረጋለሁ ሁሉ እንደ በቸርች ምን ይደብት ሁኔታ ነው ስለዚህ ከኔ ጋር ሆኖ አሁን እስቲ አንድ ሙዚቃ ጀባ አርጋችሁ እንግዲህ እነሆ ተዝናኑ የተለያዩ ሙዚቃዎችን ነው ማሰማችሁ

0: ቢሆን ዘመኔ አርማጮቻችን ቀደም ብላችሁ የሰማችሁት እንግዲህ ቢሆን ዘመኔ ጀነሩ የሚለው ሙዚቃ ነው ብዙ ትርጉም ይሰጣል በአሁን ሰዓት በተለይ አንዳንዶቹም ፋኖን የሚወክል ወደ ከተማ እየመጣ እየገሰገሰ ነው የሚል ሌላው ደግሞ የባህል በሰርግና በዛ በጉጃም ውስጥ የሚደርገው የባህል ሙዚቃ እንደሆነ ይናገራሉ ነገር ግን ይሄ ዘፈን በመጀመሪያ ሳዘፍ ነው ለሁላችንም እንዲሁ መክፈቻ ይሆናል ብዬ ነው በእውነት እንጂ በሌላ ብቻ አይደለም አሁን ብዙን ጊዜ አንዳንድ ሰዎች ወይም ቴክስ የሚደርስልን መታም ሙዚቃ በአማራነት አኳያ ነው አዎ በእርግጥም አማራ ነኝ ግን ንጹህ ኢትዮጵያዊ ነኝ አማራ ሰው ደግሞ ድሬዳዋ ተወልጄ አደኩኝ ወደ አማራም ክልል እንኳን አላቆም በጠቅላላ ግን አማራ ነኝ ልክ ነው አማራ ናችሁ በዘር ከሆነ ማለት ነው እኔ ድሮም ማቀው የስለ ድሬዳዋ ሲዘፈን እንደገና አዋሳ ለንጋ ነው የሚዘፈነው አዲስ አበባ የሚዘፈናል እንዲ ቆንጆ ነሽ ብዙ ዘፈኖች አሉ የበዛን ጊዜ በጥንት ጊዜ ሲሉ ይሄ ነገር ሁሉም ትርጉም አይሰጠውም ልክ የዛን ውበት የአዋሳ ቆንጆ የድሬዳዋ ምን እንደዚህ እየተባለ ሲዘፈን በዘርነት ማለት በጥግ ይሄ ሲዳሞ ስለሆነ ይሄ የሐር ሰው ስለሆነ ይሄ እንደዚህ ነው ብሎ አይባልም ነበር ነገር ግን አሁን ከዚህ ከ30 ከ40 አመት ወዲህ የመጣ ፈሊጥ ነው ድሮ ከድሬዳዋ ተነስተን ጅማ አዋሳ እኔ አዋሳና ጅማ ዘመዶች አሉኝ በብዛት በጠቅላላ እንግዲህ በዛን ጊዜ ምንም አናየም ማን እንደሆነ ምን እናናም ሰው መሆን ብቻ ነበር የሚያስፈልገን በእውነት ነው ማለት ነገር ግን ብዙዎች እንደዛ ትርጉም ይሰጣል ነገር ግን ጀነኑም ዛሬ ያቀረብኩት ለመክፈቻም ይሆን ጥሩ የሚያንቀሳቅሰን ነው እና ለኔም ደግሞ የመናገር መንደድራይ እንዲሆን ብዬ ነው አድማጮቻችን እንግዲህ እንደምታውቁት ሁልጊዜ ቀደም ብዬ ካንድ ሙዚቃ በኋላ የራሴን ሐሳብ ነው መሰጠው አሁን በአራት ከፍየዋለሁና አሁን ቀጥታ መሄደው ወደ አማራ ክልል ባል እንግዲህ የፋኖን ጀግንነት በአሁን ሰዓት ያለውን ጀግንነት በደፈጣ ውጊያ ይልቅ ፍለፊት እየተዋጋ የአብይን ጦር ከነ ኮርኔሉ ከነ ጀነራሉ እየማረከ ያለ ነው ብዙ ወታደሮች የተማረኩበት ነው በአንድ ወቅት በጣም የሚገርም ነገር ቢኖር በዚህ በጦርነቱ አሁን በሶስት ቀኑ ሳይ አንድ የአብይ ወታደር ተመቶ ፋኖች ይደርሱና ተነስተን እስተልልከለ ነው ፍጹምኛ አንገልህም እኛ ጣላተ ከምንዋቀው ከመንግስት ጋር እንጂ ካለም በቃ ደንግጦ አንድ ሰው ወጥይ ተመታሰው ይታችሁ መሰራ ይዞ ተኝቶ ሲመጡበት በለስ አይዞና ብለው እናክ ማለን ተነስተንስ ብለው አክፎ ያከሙት ይህ ነው ኢትዮጵያዊነት በእውነቴ ነው በፋኖ በኩል ያለኝ ትልቁ ነገር በኢትዮጵያዊነት ነው ለምን ጠመንጃ ይዘ አማራ ሆነ ተነሳህ የሚባለው ነገር የግድ ነው ይሄም ደግሞ ያስገደደን ከሌላው ከዚህ በፊት ሲሰደድ ሲገረፍ የነበረውና በአማራናቶቻ ሲጠቃ የከረሙ ለ30 ለ40 አመት ያ ተቋጥሮ አሁን ደግሞ ይባስ ብሎ አቤ ከምድር ለማጥፋት አሁን ወደ ትግራይ እንደዘመተው ማለት ነው ትምህርት ለማጥፋት ሲል በሶስት ባራት ጠመንጃ በትንሽ በክላሽንኮፍ በቂጥይት የሌለው ገብቶ ነው ዛሬ በክፍለ ጦር በደረጃ በትልቅ ደረጃ በእዝ ደረጃ ደርሶ ዛሬ በሸዋ በቅርብ ቀን የሰማችሁት ነው ሸዋ መንዝ ውስጥ እየማረከ ስንት ለቁጥር የሚታክት መሳሪያዎችን እየታጠቀ በወሎም እንደዚሁ በጎጃምም እንደዚሁ የደረሰ ፋኖ ነው ፋኖ ማለት ለህልውና ለመታገል ላለመጥፋት ታግሎ የወጡ ኢትዮጵያኖች ናቸው ነገር ግን በማንኛውም ምክንያት ኢትዮጵያውን በጦርነት ላይ ሲለዋውጡ ይሞታሉ እንጂ በዛ በሌላ ዘር ኦሮሞነት ግሪኔም ብሎ የሚገለው ሰው የለም የተማረከው ሁሉ በስነ ስርዓት ተቀምጠው በስነ ስርዓት ወደሚገባ ያድርጋሉ የት ያድርጉ አላቅም ግን ፍጹም እንደማይነኩ ነው ይሄን ነው የምናገረው ይህ በጣም ትክክለኛ የሆነ ያንድ ልክ በጦርነት የሚደረገው ሁኔታዎች ናቸው ስነስረ እንግዲህ ሚኒቴሪዎች ይህን ያውቃሉ ነገር ግን ይህ ሆኖ ለምሳሌ በአማራን እየወክለ ሳለ በወለጋ በአሪሲ አማራ በመሆናቸው የሚጨፈጨፉ የአብይ መንግስት ያዘጋጃቸው ኦሮሞዎች ናቸው እንጂ አሁንማ ያው እንደምታውቁት ጥንድ ሆነዋል ተናቧል ተናግረዋል እና ኢትዮጵያን ብቻ ለማዳን የተነሱን በጣም ትልቅ ለውጥ ነው ነገር ግን ብዙዎቻችን በአብይ በሚሰጠን አጀንዳ እየተከራከርን ነው አብይ በሚሰጥና አጀንዳ እየተከዚ ከተማ ውስጥ ቢሆን እንደዛ ነው። ነገር ግን ቁም ነገሩ ምንድነው? በአሁን ሰዓት ፋኖ በጣም በተጠናከረው ሁኔታ ከህብረቱ ጋር በመሆን በዚህ በመንዝ በሸዋ በወሎ በጉንደር በጎጃም እያጠቃ ወደፊት ስንት ቦታዎችን ከደፈጣ ተደብቆ አጥቅቶ ከመሄድ ውጪ አሁን በቀጥታ ትንሽ ከተሞችን እያጸዱ አሁን እየገቡ ናቸው አሉት። በትክክለኛ ምክንያቱም ጥሩ ትጥቅ ይዘዋል። በማማረክ በየጊዜው እየማረኩ በኢትዮጵያዊነት አማራ ኢትዮጵያዊ በመሆን ነው ይሄንን ነው ምለው እና እየገፉ ነው ያሉት። እና ይህንን የማይደግፍ አንዳንዶች እንደሚሉት እኔ ጦርነትን አልደግፍም ከዛ ፊት እኮ ብዙም ያወራሉ ጦርነትን አልደግፍም እና ያም የፋኖን ትግልንም በትጥቅ አለመደገፍን አዝማሚያ ያሳዩ ግን ለህልውና እየታገለ ነው ብለው የሚትወለወሉ ቀውስት ውስጡን የሚሄዱ ብዙ ሰዎች እንዳሉ እናቃለን። ይሄ እርግጠኛ ነው። ነገር ግን ፋኖን መደገፍ ማለት ኢትዮጵያኖችን በአሁን ሰዓት የአብይ መንግስት ወርዶ ሁሉም ኢትዮጵያዊነት በእኩልነት የራስ ገዝ ሲሆነ መንግስት የሚቋቋምበት መንገድ ለመፍጠር ያመቻቻል ብዬ ነው እንጂ ፋኖ ብቻ ነው የአማራ ክልል ብቻ ነው አማሮች ይሄን ቦታ ይዘው ሌላውን ብሔረሰቦች መጨቆን ባህላቸውን ማስወገድ አይደለም። ሁሉን ተቻችሎ ሁሉም ተከባብሮ እንደ ጥንቷ ኢትዮጵያዊ ለመሆን ብቻ ነው። ያንን ደግሞ እኔ በመቶ ደግፋለሁ። ነገር ግን ሰዎች ትንሽ በብልጽግናም ጊዜ ወደኋላ ያፈገፈጉ ሰዎች አሉ እናቃቸዋል አለም እንዴ። እነሱ የፋኖን ስም መጥራት ልክ መርዝ እንደማዋጥ አርጎ ነው የሚቆጥሩት አለም እንዴ። አዎ ጦርነት ይደገፋል ነው አይደገፍም። ማንም በአለም ላይ የሚደግፍ የለም። እነሱ ራሳ ፋኖች ጦርነት ባይኖርና በሰላም ቢሉ ነው እንጂ ገሎ መግደል መሞት አለ። ስንት እናቶች ልጆቻቸውን አጥቷል። ነገር ግን አብይ መንግስት ከጦርነት ውጪ ደም ከማፍሰስ ውጪ ምንም ሐሳብ አይሰጥም። ሁልጊዜ ወደ ጦርነት ነው አይደል እንዴ? ስለዚህ ሱራቸውን አስፍተን ትጥቃቸው ምን አድርገን እንገባለን ያለው ዛሬ እየራራጠ ነው። ማወቅ ያለብን የድሃ ኢትዮጵያን እናቶች በስንት መከራ አባቶች ነገ አንድ ደረጃ ይደርስልናል ብሎ ያሉትን እያፈሰ እየወሰደ ከወንድሙ ጋር እያጋጨ ነው። እነኛ ሚሞት ለኛም በጣም አደጋ ነው። ሁለት ወንድማማቾች ተጋደሉ ማለት ነው አይደል እንዴ? ነገር ግን ያም ደግሞ ተገዶ የሚወጣ ምንድነው? ወታደር ነው ተስሮ ያው ያያቹ ያራራጡ የሚያስሩት። ወደም ከመጣ እንጃ እንግዲህ ቀጣ ፋኑን ለሞጋት ከሆነ መከላከያ ዋጋ ያለው መከላከያ የቱ ጋር ነው ደግሞ ተከላክሎ ያቆ? ድንበራችን ሁሉ ተይዞ ይል እንዴ? እሺ ሱዳን ያን ሲዝም ነው ዝም ባሉ ይሄ ነገሮች አሉ። እና የፋኖ እየገሰገሰ መምጣትና እየተጠናከረ መምጣት ያንዳንዱ ኢትዮጵያዊ ማገዝ የሚገባው ነው። በጣም የሚገባው ነው ብዬ ነው ማምነው። ይሄን ስል ደግሞ በትግራይና በኦሮሚያ ያሉትን ትግል ልክ አይደሉ ማለት አይደለም። እነሱም በሱ በኩል መደገፍ የሚገባቸው ነው። በአሁን ሰዓት በተለያየውን ህብረቱ ምንደግፍበት ደረጃ ነው ያለነው። ስለዚህ በዚህ በፋኖ ሲያረግ አፋርም ደግሞ በአፋር በኩል ያው ብዙ ወረዳዎችን እያጠቃ እየመጣ ነው ያለው። በትግራይም ደግሞ ወደ ኋላ መለስበታለው። በሌሎችም ቦታ እንዲሁም በተለያዩ ቦታዎች ትግል እየተካሄደ ነው። የአብይ መንግስት እያበቃላት ይመስለኛል። ልንገራችሁ የአብይ መንግስት ያቅጠለት ነው። እና ፋኖን ከመደገፍና በሀሳብ በምን በብዙ ነገር መደገፍ ይቻላል። መደገፍ ነው እና ህይወታቸውን ሰጥቶ ባሉበት ወቅት እያንዳንዳችን በሀሳብ እንኳን ድምፁን አንስማ የሚሉ አሉ። ግን እኳ አማሮችም ናቸው። አማራ ሆኖ ለአብይ ይኸውና ለአብይ የፀሐይ ብርሃን የወርቅ የውሃው የሰማዩ ጌታ የምኑ እያለ የሚያመሰግነው ተመስገን አይደለም እንዴ? የፀሐዩ እኔ እኮ የዚ አይነት ነገር ራሱ አብይ ሳያፍር ይቀራል? ዳበጣፊ ቅርሱ አያፍርም። ግን ሳያሳፍር የጥላ ፀሐይ የጨረሩ የውሃው አልማዙ ምኑ ኢትዮጵያን እሱ እናቱ ስትወልደው ከበሻሻ እግዚአብሔር እንዲያውቶ ሙሴ እደ ይህን አይን የሌለው ምን አይነት ሆዳም እንደሆነ ገብጋባ መሆኑን የምናውቀው ይሄ ነው። አማራ ነው ሌሎችም አሉ ብዛው እነ ዳንኤል ዛሬ ዴሊቨሪ ሆነ ሰውዬ ከትላንት ወደ ዴሊቨሪ ወደዛ ነው ወደ ጋርቤጅ ነው የሚጥላቸው ቀላል አይደለም የሚታወቅ ነው ያሉበት አማሮች ቤትም ቦታ በአለም ዙሪያ በዚህም ሆነ በካናዳም ሆነ በአሜሪካ በሌሎችም በተናንሽ ጥቃጥቅም ወይንም ህሊናቸውን ይሸጡ እንዳሉ እናቃለን። ደግሞ በደም እኮ ይታወቃሉ። ቢያስመስሉ ልክ ከአማራው ጋርም ቢሰበሰቡ ምንም ቢሉ ይታወቃሉ። ይታወቃሉ በስራቸው በኋላ ቴክኖሎጂ ብዙ ነው እየተደበቁ የሚያደርጉትን ነገር ቢደረግ ይታወቃል። ሌሎቹ ራሳቸውን አድርገው ወደ ብልጽግና የገቡ ወቃኛ ብልጽግናንን አማራ አይደል ቢሆንም ለፋኖ ጋርም ባይሆን ለመንግስት ጋርንም ብለው ቃሉም መብታቸው ነው አይደለም እንዴ? ብልጽግናን መደገፍ መብታቸው ነው። ግን በአማራ ስም አትነግዱ ነው አትነግዱ ተውት ዛው ከሆናችሁ ሁኑ ጥሩ ነው መብታችሁ ነው በመብት ምናም ከሆነና እንደዛ ነገሮች አሉ። ይህ በዚህ በአማራ ክልል የሚካሄደው እንቅስቃሴ ህዝቡ እየደገፈ ሲገባ ያለውን ሁሉ ያወጣ እየሰጠ ነው። ለምን እህቱን ከሞት አድኗል ሚስቱ ከመደፈር ልጅ ከመደፈር የቤቱ ከመቃጠል እርሻው ከመቃጠል በድሮን ትምህርት ቤቱ ቤተክርስቲያኑ መስጊዱም እየተመታ ነው አሁንም እየመታ ነው ሲያጣ እዛ ላይ ነው እለ ሲወጥ በመርፈና በዙ ምንዙ ሚላቸው መሰራለ በዛ መጨፍ ነው። ይህ ከመሆን ምንድነው ቆመ ከመሞት ታግለ መሞቱ ትልቅ ነገር ነው በሚል ደረጃ በአሁን ሰዓት በታላቅ ድጋፍ በአማራውም በአለም ደረጃ እየታወቀ ነው። ፋኖ ህብረቱ ደብቆ የነበረው አቤ ህብረቱ በከፍተኛ ደረጃ እየተንቀሳቀሰ ነው እና ይሄ አንደኛው ነው። በዚህ በኩል ያለው እንቅስቃሴ እያመረቃ እየመጣ ነው። ወደፊት በመንዝ በሌሎች በወሎ በጎንደር በሸዋ እየተካሄደ ነው። ይሄን ነገር በትክክለኛ ምንደግፈው ነው። ምክንያቱም አቢ መንግስት ኢትዮጵያን አይመራም። አቢ ኢትዮጵያን አይመራም። ኢትዮጵያ አይልም። መከፋፈልና አሁን መጠንቀቅ ያለበት ላጫርሰን እንደሚፈልግ ነው። በዘር ግን አሁን ደግነቱ ሁሉም ህብረቱም አንድ ሆኗል። ያ ፓኒክ አርጓል። በዚህ መንግስት በሚያቆቆም በመታየው ጊዜ ተደብቆ ነው። ምክንያቱስ ምንድነው? የህብረቱ ጥንካሬ ትልቁ ህብረት በተደረገ በስነያው ቀን በደብረ ዘይት መሬት አንቀጥቅጥ በድሮን በሚሳይል እየተመታ ነው። አዲስ አበባ 4 ኪሎ ሞድቋል። በአዲስ አበባ ውስጥ ያሉ የመከላከያ የሆና መራሮች ላይ ተደርጓል። ይህ አቢ ጭራሽ ሊወጣ አይችልም። ውሸት ነው አትበሉ። ይሄ እርግጠኝነት ነው መነግራቸው። በእርግጠኝነት ከደብረ በደንብ የሰማ ሰው ጠይቄ ነው። እና በዚህ ሰማያዊ ነው ያለው አሁን እየተረበሸ ነው ያለው። አሁን በሁለት ሶስት ቀን ውስጥ ደግሞ ምንድነው ድሮን ራሱ እየተመታ ነው ያለው። አይታችኋል ዛሬ በትግራይም ተመቷል በአማራ ክልልም ወድቋል። እና ምንም አይችልም በቃ። እና ይሄ አንዱ በዚህ በአማራ አሁን ደግሞ በቀጥታ የትግራይ ጋር ያለውን ጦርነት አብ ያለ ሌለው መሳራ ገስግሶ ወደ ትግራይ መቀሌ ገባ ይባላል። ያቢ አፈኞች መከላከያ እንዲገባ ድል አደረገ ይላሉ ይንጣጣሉ። ወደ እስከንትን ድረስ አዲግራድ ድረስ ገብቷል ይላሉ ይገባል። ግን ትልቁ ነገር ከዚህ በፊት ያልተማረ መንግስት ነው ይየረም ገምቶ እኔ ቦናል ጋር በውጭ ነበርም ሆኖ ፈራሲ ምክንያቱም እንዳለፈው ከበው ሳንዱች እንዳርጉ። ነገር ግን እንደሚሉት በተለይ በፖለቲካ በሚሊተሪ ያጠኑ ሰዎች ሲናገሩ ይሄ ሰተት ብሎ በስፋልት መግባት በኋላ መውጫ ነው የሚታጣው። እነኛ ጭራሽ አልተዋጉም መሳራም ጥይታል ነው እና ምኑ ነው ለቀቁላቸው ገቡ። ያቢ ወታደር ከፊት ይሁን ከኋላ ከግራዩን ከቀኝ የቲፒኤልኤፍ ወታደር የት እንዳለ አያውቁም። ይኸው ዛሬ መግለጫ ሰጥተዋል። እኛ አለን እኛ የምንፈልገው መንገድ ጦርነቱ እኛ በምንፈልገው እንጂ እነሱ በሚፈልጉት አለ ህዝብ ላለማስጨረስ ከመቅለይ ወጡት እና አሁን ይቀጥላል ብለው ይሄው የትስጋን በቅርቡ እንደምናይ እወቁ። እና ባለፈው ያ ወታደር ሰጥ ብሎ ገብቶ አቢዛ ሄዶ ፎቶ ተነስቶ ሲመለስ ያው የተራራጡ በመንግስ በአማራ ክልል አሁን የሚደበድቡት የሚገሉት እንጀራ ያጎርሳቸው ወደ ኋላ ነው የተመለሱት። እስከዛም ድረስ እስከድረስ ነው እስከ መንዝ ድረስ ደርሰው ያው በስንት ጩኸት በስንት ሌላው ህዝብ ባለማወቁ ያብይን የውስጥ እንትኑ ባለማወቁ ህዝቡ ተባብረው ይሄንን የ TPLF የያኔን የትግራይን እንትን መልሰውታል ታቃላችሁ ላችሁ እናቀናል ብዙ መስዋዕት ሆናል ብዙ ሰው በትግራይ ውስጥ በጦርነት በርሃብ ያሉ ከኢትዮጵያኖች በሙሉ እነሱ ናቸው ግን ልክ ሁሉ ነገር እንዳላረም አሁንም ድሮን የሚዘንብባቸው እነሱ ናቸው በየቦታው ባንካቸውን የሚዘጋው ስልካቸውን በቃ ይሄ ለሰው ልጅ አስፈልጊ የሆነት ነገር የሚያደርግ መንግስት ነው አሁን ግን ገብቶ ባንኩንም ከፍታለን እንደዚህ እናም ይብሏል አይደለም የTPLF ታክቲክ ቀላል አይደለም ስለዚህ እግዚአብሔር ሆናቸው ነው ማለት ምክንያቱም እንደገቡ ወዛው እንዳይቀሩ ባለፈው እንደሆነው ምክንያቱም አንድ ጥይት ማለት ተተኮሰም ሰተት ብሎ እስከ አዲግራት ሁሉ ገብቷል እንግዲህ በጣም ርቀትን በአገሩን ባናቀው እንዲሁ በሚሉን ይህ ነገር በጣም አደገኛ ነው ነገር ግን ምንሃል አብይ ያቺን በተለይ የነጌታቸው ረዳ የበትግራይ ውስጥ የሆኑት ተለውጦ አሽቃባጮች እነሱ እየመሯቸው ነው ሄዱት እኔ ትንሽ ፈራለሁ እነጌታቸውም እንደዛ አድርገው ምን ሊሆኑ ከነኛ ጋር ሊሆኑ ይችላሉ አይታወቅም ምንም ሊታወቅ አይችልም ግን በእንደዚህ ደረጃ ጮቤ ይረግጣሉ ግን ጦርነቱ ገና አልተጀመረም እያሉ ነው ተበብሩ ገና አልጀመረም ስንጀምር እናሳያቸዋለን እያሉ ነው እና ከንቱ አገባብ ገብቶ ያለውን ይህን ወታደር ምስኪን እናት ልጅ እንዳስጨርሶ እየፈራ ነው ወይ እንዳልቁ ሌሎችም ያልቁ ሁላችንም እንደዛ ነገር ላይ ያለ ነው ብዬ ገምታለሁኝ እና ሁላችንም በዚህ መልኩ ይህን ነገር ያለን ያብይ መንግስት ቀኑ መቃረቡ ነው ምክንያቱም ህብረቱ ሰባቱ አንድ ላይ መሆን በህልምም በውኔም አስቤ አላቅም ነገር ግን አደረኩት ይህን ኢትዮጵያን ለማዳን አለዛ ዘላለማችን እየተጫረሰ ምኖር ነበር እና እነ ህብረቱን ለመደገፍ ማለት ኢትዮጵያ እንግዲህ ህብረቱ ይሄን አርጎ ቢያሸንፉም በጋራ የሆነ መንግስት እንደሚያቋቁሙ ቃል ተገባብተው ነው ይሄ የታወቀ ነው በዚህ ላይ እና ይህን ነገር መደገፍ ህብረቱ መደገፍ ትልቅ ነገር ነው ሁላችን በኦሮሞም በትግራይም በሌሎችም በአፋርም ያሉ በሙሉ ይሄን ነገር ነውና ኢትዮጵያነት እና እምንመኘው ነገር ይመጣል ነገ ከ አዲስ አበባ ተነስተው መቀሌ ደርሶ ጎጃም ደርሶ የትም ቦታ ደርሶ አፋር ሄዶ ባህሩን አይቶ ምን መምጣቱ ለሚችልበት ደረጃ የሚሆንበት በቅርብ ነው ብዬ አምናለሁኝ እግዚአብሔር ለርዛ ለኢትዮጵያ ግን ሰላም ይስጣት ያ ይሄ ጦርነት አይበጅም ግን የግድ ሆነ የመከላከል እና የአብይን ግፍነት ለማቋም እንደሆነ የታወቀ ነው ነገር ግን በአሁን ሰዓት መግቢያ መውጫ ያጡት በአመራር ያሉት በአማራ ክልል በኦሮሞ ክልል ያሉትም ፓስፖርታቸው ለአማራሮች ተወስዷል የሚባል ነገር አለ ያለ ፍቃድ ወደ አንዳችም ንቅንቅ እንደማይሉ ነው ይህ እንደዚህ እንዳለ ደግሞ እንደምታውቁት በኤርትራና በኢትዮጵያ መሃል ያለው የቀይ ባህርን አስመልክቶ ውዝግብ እንዳለ ነው እና ታስታውስ እንደሆነ የኤርትራ መሪ መጥቶ አብይ ቀለበት ካላረክ ብሎ ሲሯሯጥ እንደነ ቪዲዮን ያየው ነበር በጣም እኮ የሚያስቅ ነው በጣም ያለ ከንግዶ ዲ ሚለየን የለም ያሉት ትግራይ ጋራ በቲፒኤልኤፍ ጋር ያለውን በመቀሌ ያለውን ውጊያ የኢትዮጵያ ወታደር ቤት ገብቶ ነው በኤርትራ ገብቶ ነው ከኤርትራሽ ጋር ቀኑ ይሄን ሁሉ ያደረጉ ያ ሁሉ የሚታወቅ ነው እኛ ወንድማማቾች ነን ከዚህ ዲ ሚለየን የለም የከተማዬን ቁልፍን ካብሎ ሰጠው ቀለበት ላርግልህ ብሎ ጎንበስ ብሎ ተንበርክኮ ሲሰጠው ለኢሳያስ ያለ ጊዜ ነበር ነገር ግን ብዙ ሳይቆይ ተጣ ምክንያቱም አብይ የሚታመን ባለው ቃል የሚቆም አይደለም አሁንም እዩት ምናልባት ሰዎችን እዛ ቁጭ አርጎ ያው አረብ ኢማራት እንደሚገባ ነው እናም ነው ምክንያቱም በጣም እንትንነት የለውም ለሰው ክብረትና ይሄ አይደለም እንዴት ልበላችሁ ጉዳይ አይደለም ምንም ማንንም አያከብርም በስቴጅ ላይ ወጥቶ እንኳን ለፓርላማ ሲናገር ለሚስት ትህትና የሌለው በቃ ይሄ እንደዛ ነገር ነው ስለዚህ አሁን በዛው ሁሉ ያለውን ጦርነት በቀይ ባህር በሚል መልኩ ወደብ ኖር አለበት ምን ማለት አለበት በአሰብ ሁሉ የራሳችን ወደብ መኖር አለበት እንቢ ካለ በጦርነት ይያለ ይሄው በፓርላማም እየተናገረ ነው ነገር ግን ኤርትራና ኢትዮጵያ ከሌሎች ሀገሮች ከሌሎች ከሶማሌ ከኬንያ ከጅቡቲ ወንድማማቾች ነን አይደል እንዴ ነበር ነው ቋር አይደል አሁንም ነን አሁንም እኮ ኤርትራና ኢትዮጵያ አንድ ነው ቤትም ቦታ ብትሄድ ኤርትራዊና ኢትዮጵያን ተባብላችሁ ታውቃላችሁ? እስቲ እዚህ ቫንኮቨር ዴ አብረን እኮ እየበላን እየጠጣን ነኝ እህት ወንድም ጋሻ ላንዱ ላንዱ እኔ ልንገራችሁ እኔ ኢትዮጵያ በሄድኩ ጊዜ የትግራይ ልጅ ነው አንዳንድ ነገሮችን አዘጋጅቶልኝ ኢትዮጵያ ሲሄድ የሆነ ለሰርጌ ሲሄድ ያዘጋጀልኝ አንድ ነው ስሙን መጥራት አልፈልግም በዚህ በሚዲያ ዘር ነው አይደለም ተመልከቱ እንግዲህ ይሄ ሁኔታዎች አሉ እና ሁላችንም እኔም ቢሆን በደዘርነት ፍጹም አላምንም ወደፊትም አላምንም እኔም አልሆንም ጭራሽ እንግዲህ አስቡ ይሄ ነገር ነው እና ግን ነገሩ የወደብ ጉዳይ ነው ወይስ ሌላ ነው ህዝቡ ወደዛ ወደብ አሳልፎ ጦርነቱን በዚህ በኩል ሊያሸንፍ የራሱን መንገድ ሁልጊዜ አንዳንድ ነገሮች አብ እንትን ነው የሚሰጠው እሚናገው በስቴጅ ላይ የወጣ እሚናገረው ለኛ እንድትከራከሩና በቃ ስላቢስ እናስብ አሁን ማሰብ ያለብን ምንድነው ህብረቱ ነው ህብረቱን ማገዝና ደርሶ እንዴት ነው የሚለው የትግራይ የመቀሌና የትግራይ ጉዳይ ቲፒኤልኤፍ ጉዳይ ራሳቸው እንደሚፈጽሙ ባለሙሉ ተስፋ ስትራቴጂና ታክቲካ ጦርነት አልጀመሩም ይሄው መግለጫ እየሰጡ ነው ግን ሰዎቹ ጨረሰ አለቀ ብለው የሚያወሩት ውሸት ነው ፍጹም በቅርብ ታውታላችሁ ብዬ ነው ማምነው ኢንፎርሜሽን አለን ያላናግራቸው አናግራቸዋለሁ ይደውሉ አይደለም እኔ በማስበው ባላችሁ ታክቲክ አንዳንድ ነገሮችን ኢንተርቪው የሚደረጉ መስማው ጉዳይ ነው እና ይህ ደረጃ ላይ ነው ያለው ኢትዮጵያ እና ኤርትራን ጋር ያለውን ጦርነት በመቀሌ አድርገን እንሄዳለን የሚለው ውሸት ነው። ያን ሀል ጦር 60 ኪሎ ሜትር ኤርትራ ወታደር ያየ ይገባል። ምንም የመከላከል ሁኔታ ነው። ከዛ በፊት አብይ ራሱ ተናግራል ለመከላከር ኢትዮጵያ ገብቷል ራሱን ለመከላከል ያደረገው ነው ብሏል። ዛሬ ምን ነካው? እና ይህን 8 ዓመት ተኝታችሁ ታውቃላችሁ? በየቀኑ እንደዚህ ተናግረና ቃልን ስለ ሀገራችን ፍጹም ወነት ነው ባለፈው ጦርነት ብዙ እንደዚህ አናረግም ግን ባሰ ይሄ ብቻ አይደለም ስለዚህ አሁን ደግሞ ሌላው አብይ በድሮኑ ነው የሚመካው አሁን ይሄው ድሮኑ ራሱ እየተመታ ሌላ ድሮን እየመጣ የድሮኑን ማረፊያና ጣቢያ እየመታ ነው ያለው በየቦታው ባሉበት ቦታ በድሮን እየተመታ ነው ውሸት ነው እንዳት አይናገርም ግን ያለም ጋዜጣ ባለም ለሚገኙ ጋዜጣዎች ያወጡ ነው ኢንተርቪው የተደረገ ነው ብዙ ነገሮች ይወጡ ነው ስለዚህ ይሄ ነገር አቢ ፍጹም ሰንካላ ነው ፍጹም እንትና አይደለም ጦርነት ተወዳላችሁ አንድ ደምየውድ ጦርነት የለም ነገር ግን ሰዎች ያ ፋኖን ስም መስማትና ይሄን ነገር ማረጉን በሌላ ያሉትን ትብብሩንም መናገር አይፈልም ቀጥታ ሄደው ኤርትራ ነች ይሄን ያደረገችው ሱዳን ነው ይሄን ያደረገችው ይላሉ ዙራውን ያንጃበባሉ እንዴ አብይ እኮ በሱዳንን ተቃዋሚ አንድ በአገሩ ያሰለጠነ በዶርንኩ ያገዘ ነው አረብ ኤሚሬት ተላላኪ ነው እኮ የኛ ቦታ መሬት ላይ ሆኖ ነው እነኛስ ራሳቸው ዲፌንስ ለማድረግ የማያደርጉት አክሽን አለ እስቲ ንገሩኝ አብይ እኮ በኤርትራ ውስጥ ያሉት ነው ኤርትራ ተቃዋሚዎችን በኢትዮጵያ ስልጣን እንዲዋጉ የሚያደርግ ነው ልክ አሁን የትግራይን የሰላም ብሎ የሚሉት በአማራም ደግሞ ሰጤናቸው መጥተው አሁን ወደዛ ይሄዱ ነው እና ለጦርነት ፍላጎት ያለ ድርድር ቦታ የማይሰጥ ስለ ሰው የማያስብ መንግስት ነው ይሄ ደረጃ ነው ያለው በኢትዮጵያ ውስጥ ለመሆኑ ይሄው ሲሆን በኢኮኖሚስ እንዴት ነው ንገሪኝ ከኑሮ ውድነት አዲስ አበባ ውስጥ ብቻ ሳይሆን በሌላ ቦታ ሁሉ ቦታ የኑሮ ውድነት በጣም ነው ኢትዮጵያን ወጣቶች ከሀገር ባገኙት መንገድ በቦት ስትሄዱ ሰምጦ የሞታብ በዛ እየሄዱ ነው በዚህ ጋር አለ ሽፍት አለ በዛ በጅብ አለ በጅብ የሚበላ በአንበሳ የሚበላ ሽፍቶች ነው ሴቶች ወጣቶችን ያሉትን ስቃይ ትሰማላችሁ እንሰማለን ከዚህ ይሻለኛል ይህን ካመለጥኩ ያልፍልኛል ይሮብ ገብቼ ወይ እንደዚህ ገብቼ ካልሆነም ከዚህ ኑሮ ይሄ ይሻለኛል ልሙት ብሎ የሚሄዱ የገዛ ወገኖቻችን የቀሩትንም ደግሞ እንደምንም ብዬ ተራሩጭ ስራንም እንዲያግንጭ ኖራለ ሲል እያፈሰ ወደ ወታደርነት እየወሰደ ነው ሚዲያዎች ለመናገር ሲፈነ እያፈነ ነው ስትናገር እያፈነ ነው ፓርላማ ባልሁን አትሁን ጉዳዩ አይደለም ትንሽ ከተናገርከው እየወሰደ እስር ቤት እና ታዲያን ተመልከቱ እነኛ ሁሉ አሁን እስር ቤት ነው ያሉት ስለዚህ የኢትዮጵያ እጣፋንታ እነኚህ ህብረቱ አንድ መሆናቸው ትልቅ አንድ ትንፈሳ ነው ምክንያቱም በጋራ ሆኖ አገራቸውን በመከላከል አንድ ሆነው የተለየ መንግስት በጥቅላላ ያንድነት መንግስት ይፈጥራል ብለን እናምናለን ይሁን ይሆናል አለም ዲ ይሻላል ከመከፋፈል ተከፋፍሎ በዚህ በኦሮሚያ በትግራይ በአፋር ብሎ እርስ በርስ ሳይተጋገሩ ማለት ልክ አሁን አንድ ሆነው ይሄው እየታገሉ ምክንያቱም እነኚህ ሁሉ ይፈጠረ አማራውን ፋኖ እዚህ ድረስ የፈጠረው በሻንጉል የሚያርገው ያቢ መንግስት ነው ያቢ መንግስት ኮረደ የተሻለ እንደደረገ ይችላል ህዝቡ ንቃተ ሊና ነው የአዲስ አበባ ህዝብ ግን እስካሁን የሚገርመኝ ነገር ቢኖር ሌሎችም ጋር ቢሆን ከተማው ከተማው ፍጹም አልተንቀሳቀሰም ግን አይፈንዳ ነው ማለት አንዴ ከተነሳ ጉድ ነው የሚሆነው ስለዚህ ነው ብዙ ዜናዎችን ማሰማችሁ አድማጮቻችን እንግዲህ ዛሬ ያለኝን ሁኔታ ይሄ ነው ሁላችንም መጸለይ እና አገራችንን ኢትዮጵያን ሰላም እንዲፈጠር ጦርነት ቆሞ ያብ መንግስት ተወግዶ ሰላም ሆኖ ሁሉም በፍቅር የሚኖርበትን ዘመን ያምጣልን ነው ምንለው በዘር ሳንላይ በሃይማኖት ሳንላይ በምንም ሳንላይ የድሮዋን ኢትዮጵያ እግዚአብሔር አምላክ ያምጣልን ነገር ግን በዚህ ውስጥ ድጋፍና አስተዋጽኦ ማድረግ ያለብን አላፊነት አለብን ሁላችንም ለምን እኛም ያገባናልና አይደለም እንዴ ቁጭ ብለን እዚህ ከመንል በብዙ መንገድ መርዳት ይቻላል በብዙ መንገድ መርዳት ይቻላል ሲረዳ ግን ሁላችንም እየተጠነቀቃችሁ ነው ብዙን ጊዜ የሚደረገውን ታውቃላችሁ በዚህ ሀገር እርዳታዎች በምን መልኩ ነው የሚደርሱት እንዴት ነው እነማን ናቸው ማህበሩን ትሚሉት ብሎ እንትን ማለቱ መልካም ነው አድማጮቻችን ኢትዮጵያ ለዘላለም ትኑር ፍቅር ሰላም አንድነት ለኢትዮጵያ እዚህም ላለ ነው ለሁላችንም ይሁን አመሰግናለሁ የዛሬ አስተሳሰብ ይሄ ነው ዋናው አላማ ምንድነው የህብረቱን የመርዳትና ያቢ መንግስት ባጭቅ ጊዜ ተወግዶ ኢትዮጵያኖች በሙሉ በጋራ ሆነን ሰለብሬት ምናረግበት ጊዜ አይርቅም እላለሁኝ ከዚህ ከሽክሽታ ሬዲዮ ጣቢያ ቫንኮር ቢሲ ካናል ወርቁ ነኝ አሁን ወደ ማስታወቂያ ሄጄ ወደ አንድ ሙዚቃ አሰማችሁና አፍሪካ ማማ የሚለውን ፕሮግራም እንቀጥላለን አንድ ሁለት ሙዚቃ አሰማና ወደ ማስታወቂያ ወይንም በኮሚቴያችን ያለውን በዚህ በቫንኮር ያለውን ነገር ጀባላችኋለሁ እነሆ ማስታወቂያ የCITR ማስታወቂያ
1: When life feels heavy, you don't have to carry it alone. Alira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles, grief, trauma, or major life changes, Alira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Alira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/alira-counseling. That's cythera.ca/alira, spelled ELYRA-counseling. Or call 604-467-9939. Alira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
2: Is the simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, We are open from 11 a.m. to 6 p.m. from Tuesday to Saturday. That's R-I-D-E-O-N Bike Shop. See you there!

አድማጮቻችን አሁን ጀምረው ዝግጅት አፍሪካ ማማ በሚል የተላዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምረናል።

0: አድማጮቻችን ተመልሼ መጥቻለሁ። አፍሪካ ማማ ፕሮግራም በዚህ ያጠናቃል። ሁል ጊዜ ከ 7:45 to 8 o'clock ትንሽም እንዳሁኑ ቀደም ብሎ 8 past 10 ነው። ነገር ሁል ጊዜ ከ 45 በኋላ እንጀምራለን። የሚቀጥለው ከታሪክ እንጀምራለን ማለት ነው። ምክንያቱም አፍሪካ ማማ ከአፍሪካኖች ጋር ኮኔክት እናደርግበት አንዳንድ ነገሮችን በማዘጋጀት ላይ ስለሆን ይሄን ወደፊት የመግቢያል ነው እናስተዋውቀው። እንደዛ ነው አድማጮቻችን። እንግዲህ ስካውንደርስ ከነገር ስለሆናችሁ ያመሰግንኩኝ። አሁን ደግሞ ወደ ዋናው ማለትም በዚህ በከተማችን ያሉት አንዳንድ እንቅስቃሴዎች አሉ። ያን ነገር ጀባላችኋለሁ ከነገር ሁን። ከዛ ፊት ግን አንድ ማስተዋቀና አንድ ዘፈን ጀባል አርጋችሁ አማርኛ አይመስላችሁም? ዝና እንድትሉ በመጀመሪያ ሙዚቃን ማስተዋቀያ አሰማና አንድ ሙዚቃ አሰማችኋለሁ። ከዛ እንመለሳለን። ሙዚቃው ደግሞ የጉራግኛ ነው ማሰማችሁ። ተስፋዬ ታይ ይባላል። እነሆ ማስተዋቀያ ሙዚቃ ተመልሼ እመጣለሁ።
1: If the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at

አርማጮች አጀን ተመልሼ መጥቻለሁ። እንደምታውቁት እንግዲህ በከተማችን ብዙ እንቅስቃሴዎች አሉ። በተለይ ዛሬ ማስተዋውቀውና በጣም ኢምፖርታንት የሆነ ሁላችሁም ደግሞ ይሄን ነገር ማገዝ የሚገባችሁ ቢኖር በረከት ከበደ በኒው ዌስት ሚኒስቴሪስ በካውንስሊንግ ውድድር ያደረገ ነውና በዛ አካባቢ ያላችሁ በተለይ ኒው ዌስት የምትኖሩ ሰዎች ሄዳችሁ እንድትመርጡ ከዛሬ ጀምሮ ኦንላይን ነው መሰለኝ እስከ ዛሬ ነው እንደገና በ17 ዋናው ምርጫ ነው ሄዳችሁ በየቦታው በሚሰጧችሁ መመሪያ መሰረት እንድትመርጡ በረከትን እንጠርጥሪ እናረጋለን። በረከት በኮሚኒቲያችን ውስጥ ያለ ወገናችን ነው አበሻ ነው እና አንድ አፍሪካዊ ወይንም ኢትዮጵያዊ በእንደዚህ ቦታ ለመጀመሪያ ጊዜ ይያሉ የሚናገሩት ታውቃላችሁ ሜሩም ሆነ ሌሎቹ ከዚህ ፊትም አሰምቻቸዋለሁ በረከትን ነው። በረከት እንግዲህ ባለፈው ተወዳድሮ አልተሳካለትም ነበር አሁን ደግሞ ሙከራውን ወይንም ደግሞ እምነት ኖሮበት ነው ግን ያው እንግዲህ ባለቤት ካልጮህ ጎረቤት አይረዳም ይባል ነገር አለ አይደለ እሱም ተካቶበት እንግዲህ በረከትም እንግዲህ ብዙም ጊዜ አልተገናኘም በጣም ቢዚ ስለሆነ ሞክረን ነበር በላይፍ ለማቅረብ ግን መልስ ማላገኘን ምክንያቱም ቢዚ ናቸው መሰለኝ በየቦታው ይሄዱ ያንኳኩ አንዳንድ ነገሮችን አላገኘሁኝም ነገር ግን ያው የኛ ጠንካራ ወገናችን ስለሆነ ሄደን መምረጥ አለበት ሌሎቻችሁ ደግሞ መታቁ ኒው ዌስት ሚኒስተር መታቁ ጓደኛ ካላችሁ ዘመድ ካላችሁ ሌሎች እንዲመታቁ ካለ እንደገና ፖስት እና ሼሬሱን ሎጎ ምናምን እስከ 17 ድረስ ለምሳሌ ከዛሬ ጀምሮ ሁላችንም አንዳንድ ነገሮችን መለጠፍ አለብን እያንዳንዳችሁ ለጥፉ የበረከትን ምስል በማድረግ እንደገና ደግሞ ኮሚኒቲ ፈርስት የሚለውን የሱዋና አላማ ነው ይሄን እንድታደርጉ ያው ጥሪ እናቀርባለን በሹሹክታ ሬዲዮ ጣቢያ ሁሉም አበሾች እንግዲህ ተረዳዱ ያመጣቁት በሙሉ ከዚህም ደውላችሁ ነው ዌስት መጣቁ ሰው አንድ ሰው ካለ ለዛ ደውሉ አበሻ ሳይሆን ለነጮቹ በተለይ አበሻ ደግሞ መገናኘት ትልቅ ነገር ነው እንግዲህ አልሆነን እንጂ ባለፈው ፈንድሬዚንግ ተደርጎ ነበር ሰው መጥቶ ነበር ግን እንደገና ያስፈልግ ነበር በብዛት ሰዎች የሚሰባሰቡበት የሙዚቃን አንዳንድ ነገሮች በማድረግ ግን አልሆነም ምክንያቱም በኮሚኒቲያችን ያለው ሁኔታ የቤቱ ውስን ነው ቅዳሜ ነው በዛ ላይ ደግሞ አስፈቅዱሉ ይኖራል ብዙ ነገሮች አሉ ምክንያቱም አመራሮቹ በራስ በራሳቸው እየታገሉ ነው ያሉት እና ሌሎቻቸውም ለት ኮሚኒቲው ተሳትፎ ብታርጉና አገዛ ብታርጉ ትልቅ ነገር ነው እንላለን ይሄን ለማስተላለፍ ነው ዛሬ ያለኝ በኮሚኒቲያችን የበረከትን ነው ሌላ ምንም የለም እንግዲህ ሁላችሁም እስከሚቀጥለው ሳምንት ድረስ ማስተዋቂያ ካላችሁ ደውሉልኝ 604-600-4657 604-600-4657 ደውሉልኝ እና ቴክስ አርጉልኝ ቻርጅ የለም እንድታቁ ግን ያው ለመረዳዳትን ሁላችንም ካልተረዳዳን ማን ይረዳዳል በሚል መልኩ ነው ሁላችሁም ቢዝነሳችሁ ምታስተዋውቁ ከሆነ ምንም ችግር የለም ለኔ ደውሉልኝ ሬዲዮ ስቴሽን ዋናው ጣቢያ ብትሉ ያው ቻርጅ ያረጋቸዋል ግን ያውኛው በራሳችን ነው ደውሉልን ይያልኩኝ ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ አሁን ከዚህ በኋላ ያለው ፕሮግራም የመዝናኛና የሙዚቃን ኦፊሻሊ ተከፍሏል እሱም ደሞ በአንድ ሙዚቃ እንጀምራለን ሁላችሁም ከኔ ጋር ሆኑ ሃና ግርማ የምትባለዋን ዘፋኝ በማቅረብ ይሄን ሙዚቃ ለዛሬው የመዝናኛ ፕሮግራም መክፈቻ አድርጌያለሁ እነሆ አቦ ይመቻችሁ

0: አድማጭ አቻችን ወርቋይ ያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም የሽክሽክታ ሬዲዮ አዘጋጅ ከ7 እስከ 9 ሜትር ሙዚቃችን እየቀጠልን አሁን ከመዝናኛ ፕሮግራም ስለሆነ በየጊዜው ጥሩ ጥሩ ሙዚቃዎችን የተለያየ ሙዚቃዎችን አቀርብላችኋለሁ። አሁን ግን ወደ መጨረሻ ገባ ገደማ የኤአይ ሙዚቃዎችንም ጭምር እያጫወትኳችኋለሁ በሁሉም ቋንቋ ማለት ነው በአማርኛም በትግርኛም በኦሮምኛም ተዝናኑ። ስልክ ደወላችሁልኝ ለበረከት ኒው ዌስት ብቻ ነው ያለው ቫንኩቨር የለም በርናቤ የለም ሰሪ አይደለም አምስቦታ ሊሆናችሁና ኒው ዌስት ነው እዛ ሂዱ ኒው ዌስት ከሆናችሁ ሂዱ የምታውቁ ሰው ከሆነ አበሻም ቢሆን ደውላችሁ እንዲን በረከትን ምረጡ ምክንያቱም የሁላችን ግዴታ ነው ደውሉ። ሌላ ስለሱ ኢንፎርሜሽን ምንም አያስፈልግም ሄዱ ምርጫ ቦታ ካርድ አትሶ ያው ምርጫ ዲስኮራቸው ሲቲዝን ከሆናችሁ ነው እንግዲህ መምረጥ የምትችሉት ሲቲዝን ሆናችሁ በሙሉ ሄዳችሁ ይሄንን ከዚህ በፊት ምርጫም እንዴት እንደሆነ ታቃላችሁ ወይንም ያስረዷችኋል እዛ በተቀላላው ሄዳችሁ ምረጡ። ሌላ ደግሞ ሲቲዝን ባትሆኑ ለምታቁት ሰው በዛ ነጮችም ጥቁሮችም እንዲያኑ ሌሎች በቃ የሰው ዘር ሆነ ማለት ካናዳ ይሆነ ሲዝን ሆነ ወስታችሁ ወርቁ ምክንያቱም ይሄ ትልቅ ነገር ነው መረዳዳት ያስፈልገናል። ሌላ ምንም ምናደርገው ነገር ለም ወርቁ አያለው ነኝ ሙዚቃዎችን ያከታተልኩ አሰማቻለሁ እስከ 10 ፒኤም ድረስ ሁላችሁም ተዝናኑ። በስልክ በውስጥ ምደውልኝ መታጫውት ነገሮች በጣም አመሰግናለሁ። በሬዲዮ ማውጣው ብዙ ነገሮችን ሳሁኛላችሁ በጣም ትልቅ ምስጋና ነው ማቀርበው ለከነው ሁሉ ነገር በትግስት መረቁ ጥሩ ነው እና አሁን ወደ መዝናኛችን እስከዛው ድረስ እንግዲህ ታይ ሙዚቃ አሰማችኋለሁ። በመሃል ማስተዋቂያ የዚህ ስቱዲዮ ማስተዋቂያ ማለት ነው ያሰማችሁና ወደ ሙዚቃችን ደሞ እንሄዳለን። ወርቁ አያሌው
1: You're listening to CITR 101.9 broadcasting from UBC's Point Grey campus located on the traditional unceded Coast Salish territory the Hunkaminam-speaking Musqueam people.

0: አድማጮቻችን ሙዚቃችን ይከተላል 5 ደቂቃ ብቻ ነው ይቀርንና ወደዛ በሜዳችን ፊት አንድ ሙዚቃ አሰማችሁና በዛው እንሰናበታለን የሚቀጥለው ሳምንት ቅዳሜ በ7 ሰዓት እንገናኝ መልካም ሳምንት ይሁንላችሁ የሰላም የፍቅር ያንድነት አግራችን ኢትዮጵያን ሰላም ያርጋት ይልኩኝ በዚህ እንሰናበታችኋለሁ ዳናውልኝ በማስተዋወቂያ በኋላ አንድ ሙዚቃ ምን ታደርጋለሽ የሚለውን ይህ የጥላውን ዘፈን አሰማችኋለሁ ከሙዚቃ ከማት
1: ሻላም አለይኩም አለመን ፒስ ቢ አፖን ዩ ኦል ሪሊስድ ኢን ኮመሜሬሽን ኦፍ ናክባ ዴይ I'm humbled to share the debut album from Exileyahu, titled Why Have You Stolen the Blue and White Colors from Our Honest Sky? It is a compilation of songs, each written and recorded in one day, with lyrics drawn primarily from the Yiddish anti-Zionist and anti-imperialist poets of the late 19th century. All proceeds from the album will go directly to my friends from Gaza, fundraising to evacuate their families. To hear it, please visit exileyahu.bandcamp.com. That's E-X-I-L-I-A-H-U. Thank you for listening. Und befreit Palästina, oi Main.